ወሳኝ ወዲ ዘብጋም ወቢ ካቱም ገመነሩ ነብጋም ወቢ መስሎከሎ ቺቱ ሙሲዛ ኩባንጋ ሳኒዴ ቧባንጋ ያሳኒራ አሳኒዴ ላሊባው አሊሳኒዴ ናኩሶና የሱንጋ ቺቱ ያሞኩ ሙሲዛ ኩባንጋ ሳኒዴ ወሳኒዴ ሞካ ወሳኒዴ Sibiliza amaso go olowozo kuba ku ntobo y'omutima go kitwale kisera kinonga kikuluja osaanidde Yesu.